0: 야 년이비 두고 총총초 슈니치 디스 통통디능아 렘츠 원마가 초니 셴노가 캣테니가 켈렌치시 주일 두고 총총 망아즈게 킬요지르삼가 양은 두고 총총 켐메나 참마가 도자르지마 아르신자 니 켈렌시야 리 켈동무 끙르지 땅나 제가 참우 청나요 응아르조리미 얼구 아 응아르조리미 얼구 자리스 군온다 존제나 아 다 니쯤노 아니디므노 안더 디한치니 아마르푸 체크 포팅나 호우슴자 참압지기세 군온다 가능 그 술 다켄데 니나 바지르 다킬흐사르와 다크브드그니 도모가 남바즈그리 아리 타나 타가 타가 지나 마트 마트 마트 지나 타가세 군온다 조카리 조코송송 참마기 킬레요크
1: 하나
0: 야 드나 듣고 총총 청마 그리고 하시한 고종 하십던 용자 대령은 캐츠가 아니시 주일 킬 동무 강인 지타나 소아나 귀 카지진 호충 즉그 나클진 희여든 즉그 친리진 즉켈 소아나 귀 카지진 호충 즉그 나클진 희여든 즉그 친리진 즉켈 드나 킬 가니오 문진나 히크 거크능나 마치 마충 흐슴거 직틀은 хек гэркэнгэнэ мачи мачун хсэмгэ дихтэлэнжэнс чэкэл ри тугучонцон цамагэйэн кэндэнига кэкэчэкти макэна а рангэнийн курнауну гэ тугучонцон жэмбачи кэчи кэкэчэк тотазхи ри нэгнибэ тугучонцон цо дицугэгэнгэ тэнди начонсипи гэслимцэн донцэмдэ нинжугрэнта тэна тугучонцон цамагэ тэнди начонсипи гэслимцэнэ годюонугэ тумилэхшилинанжагэ дичуни чоки тгинжэргэ тола годюонугэ шилэ типа гарчикэнэ годюонугэ нартэмра гарчун рипих гаркунгэнэ годюонугэ начонсипи ди тэнжэнхи ti hanchini jina yung chuku chong chong chong maa ge ta ka ka ka nga yung su sobja tang jilwi ta jina shi stamri nja hi ge cho tazhi ari tana tang di yin donzim ba tang somji kwa po jar jim somji ngang karwa larga jah hi nore cho yin darkawa shik lo yin xachib darkawa ngang chik cairang so nomren chin yin nga so lim cina jima ga cho ni yang chertik yu yil tana ni kudi mo shi